ሆሆዬ ሰው እንዴት ይዋሻል ሆሆዬ አመጣለሁ ብሎ ሆሆዬ ሰው እንዴት ይዋሻል ሆሆዬ ማበል እንኳን አንተን ሆሆዬ ምድር ያበላሻል ሆሆዬ

መጀመሪያ እንደምን ጨበጥ መዳበስ መጓምኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዜ ከዛ ደግሞ

0: እንኳን አፈቅርሻለሁ። እንዴት ላድርገኝ? እኔ ጌታ እንዴት ልሁንልሽ? የኔ እመቤት እንዴት ነው? ቆንጆ ነው። ትወጅኛለሽ?
1: አዎ።
0: ታፈቅርኛለሽ?
1: አዎ።
0: ትወጅኛለሽ?
1: አዎ።
0: በእውነት
1: እኔ ልሙትልህ?
0: ታፈቅርኛለሽ?
1: አዎ።
0: ይጣፍጣል?
1: አዎ።
0: ላውጣው? ኖ ኖ ኖ ኖ

ጠፋ ድንጋ ነፍናፋ ወንድ ምን ቢበድሉት ከሀገራ ሄድ ሀገራ ሄድ ከሀገራ ሄድ ተነሳ ጓዴ ተነሳ ልቤ ምራኝ መንገዱን የኑሯችን ካየነው ጉዱን የኑሯችንን ካ

ሽብለው የተባረኩ ሽብለው ይበቃላሉ ሽብለው ይበቃላሉ ሽብለው ሁሉ ኩል ነው ወይ ሽብለው ሽብለው ጥይት ይዘ ሽብለው ሁሉ ኩል ነው ወይ ሽብለው ዘመቻ ቢገኝ ሽብለው ዘመቻ

አንዱም መቃብር ነው፣ ገጹም መቃብር ነው፣ አንዱም ይሄ ነው የማዝ ነው። የሰውን ነገር ወዲያ ትቶ ያላትን ነገር ተመልክቶ ትሬ ቆርጥሞ አጠቶ

0: ጥጥ አቃሎድን ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ
1: ሰራፋ ከኪራፊ ድረቀጭን እንደሰሳ ልበሙሉ እንዳልበሳ የተሰረፈው ከተማንጃው ፍት ሰው የማያልፈው ስራፌ ጦር አለቃ ከጦራው ድማጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ድረቀጭን እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በሎ በሎ ሲል ቶማትሮ ገዳይ ያገሩን ጠላት ስንቅ ሳይመረው ያንድ ቀን ራት ቶማትሮ ገዳይ ያገሩን ጠላት ዘራፋ ካኪ ዘራ ወንድ ልጅ በቃ ከራ ፍራ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም የቀድሞ ዘመን ስፍታት በጾም ቀን አሳን

zaman sawle ayaw kamala batom shurona wiya mivala yenya madhanit aynatoch bebizu allun kamoch nagar gin ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው ስራ ስሩ መልካም ነው።

በጤና የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ሕግ ደንብ

የጌታችንን ጠባይ ያለኔ የሚያውቅ አለ ወይ? ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው ማታ ለግብር መልካም ሰው ቀን ሲቆጣ

ስራ ሳሩን ቅጠሉን አኮራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናችን

Batati. E agora vi toane. E aí e ti. Tinet magalbata. Batati. የሰሞኑ ጋብቻን ድንቅነቱ ከቀድሞ እጅጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ

ኩላሊት ከልክላኝ ሻኛና ፍሪምባ ኩላሊት ከልክላኝ በሶቹ ማል ደስ ይበልብላ እንድ ግራን ስታ በልንካ ብትለኝ ዓለምን በሙሉ ኪልንተን ጋር

ነብሮሽ ሞሻል አንበሳል ያገባሽ ነብሮሽ ሞሻል እኔም ጋር በበኩል ስልክ ደውለሻል አቤት የሴት ነገር ጅንጅ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው አስገ

ልጄ ወንዳታው ልጄ ልጄ ወንዳታው አይወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን ቀዳዳ

ይታገኝሻለሁ በፍቅሬ ስስቃይ ርዳታ ትቼ ከልቤ ያሳዝናል ላየኝ በህይወቴ ላየኝ በህይወቴ ላየኝ በህይወቴ

ሰይፍ አውቃለሁ መርምሬ አይምሩ ይበስሏል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሰሜ ሲሳቅብኝ ሲያስጨንቀኝ ኖሮ ሰሜ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ናገኘው ዘንድሮ አይ ውድኝ የሚያልሽው የጠላሁሽ የታል አይ ውድኝ የሚያልሽው የጠላሁሽ የታል